ፋሽ ቲባሚ ሁን አናሽ ቲባሚ ሁንገ መቸ ቲባሚ ሁንገ ወሪ ረስከላንገ ሐራም ኩረቪ ካንተኪያ ደባ ሁሸይሜ ቲባሚ ሁን ኤከላንገን እብስ እች ሸሪክ ንኩራሽ አዲ ማይም በፈነን ሄውከን ሂታሽ አዲ ፈቂሩ ከምገ ሰበቡን ቲባሚ ሁን ዳሪን ኑመራሽ ቲባሚ ሁን ነሻይ ኤ ዳሪን ርዝቁ ደቨኒ ቲመን ረስከላንገ አዲፋሽ ከንተተካ ቲባሚ ሁን ካሪን ዋሽ ኤገ ተሪን ፋሉ ወግንዋ ከንተካይ ዋንሃና ወግንዋ ከንተከ አዲ አላህ ሁርመተሪ ቁረዋ ፋዋ ነፍሰ ሐቅካ ኑላ ኑመራሽ ኤከንተተካ ምድ ኤከላንገ ቲባሚ ሁን ወሰየ ኩረቪ ቲባሚ ሁን ዊስን መተከይ